0: 비행 탈로아르인 원 군에모리신 작가니 함양계라 골분훈 장치불것 인성문 리바오골바굴 가든 작가니 세트루플루트가슨 벌로하시 가든나롯 얼만 토슬랭게대 코르벨에 번치기지 드디네 다르발 할루니 일초 체크레 얼만 아브라드기 크레 억지나를 봐봐래 그 할루니 일친데 슬로반 터카트를 털었지 해볼간 가린 인초함을 이듬 하루지라 멍유에인 얼음 두르고 속에 헤마가 떼떼르벌 텔링이 덜었 우는 미긴 가란 이르뜸진 골분 이르뜸진 가린 내가 못하시던 이하는 성산사 더더 깊색 슬로반 덜네 편리기 말벌 엄신 덜한 대구리 해놔 울그린 오시를 벌 아따 달아봐 봐 살량 누이기득 니긴 후흔하구나 산위한 와의 산쟁인 후흔임마 월등 다이스 이룽로와 오륵 덕택생로들아 마용일 웃겨러 으치근 벌 아굴란 살량 누이 우시기 나갔다 니구리긴 바스든샤 터후흥 이쳇 히르버드기 틀버르르 디에와 니엠은 탈대 호드긴둘 우슬 완치 훈 흐마갓 귀지르 히인 휘트근무터 할 호이셀렛드 바삼만 대군이 호드긴 닥들 어른튼 바소 할 Хой тэлхэг ориян тэнтэгэ хийдэгдэн авачахтэн наже эээхэ Учир ягун гэбэл Чигун тэлэйн тайшэн и өрэгэн Хэнда чун хэсон хамдэхтэн чу маадун ауэдур Нар сарнэ эрхэч шимэгэй ольч удан он Монахсэн чаган самчин шором Шу лингсунх мо бэдэх шоухай
1: Эрхэм хүндэтэй сонсогчэдо Тубаражуугийн монгол хэлнээ нэвтрүүлгийн Өв соёлын алтан хором тусгай нэвтрүүлгийн энэ удааны дугаар энэ бүхрээд өндөрлж байна. Найруулагч нэвтрүүлэгч Журмтэй. Хянагч Отхон Хөвчөн. Хүлэн сонссон та бүхэнд баярлалаа. Та бүхэн залгаад Тубаражуугийн монгол хэлний нэвтрүүлгийн бусад програмуудыг хүлэн авч сонсоорой.